0: 야 저거 데모
1: 데모 데모이나
0: 데모 데모 저 때는 그 리슨디는 아시기다 리슨드 그 치트민 삼빌러티 로발 할롱 터클랑 빙고가 알롱 세스 군어 세른다 스가 크지인
1: 에 타키라 텐도이나 택동어 당고 테파 군데만나다
0: 치크민 야
1: 니가 레아도 그가 세코코인다 Карсан кинендгэ адаптэн даваакма чакэрэндэ чэдгэнина нэнгэ вакчи тонтан нискэ пичэ нэнгэнэ чэшади дони томогэри чатта докотэ киярачэ шэмбэтгэмэла
0: я ни чэчэрива тартэ готэт кэшэла
1: ривад гокэ
0: на ривасэзги
1: рива чэрчин согэ готэнкэр
0: тунгэ кэбжинсэ
1: энэ датэ тэджэону тасы махтанэ
0: сэрчин цу go tankar tung kib jin chen
1: ore
0: ya tana kab jimi lesna kot gla go
1: ya go ya
0: ya demo
1: ya demo

0: 俺说他们想做你从那，俺们都去给你去给你从那，都搞我兄弟的哩呢，可把你日子给的哩呢，你日子给你从那都去给你呢，有话子人就，都下个去弄个东西子给你，这人去弄把子子给你这种，俺们大天们还能够问出说，我这个事儿就是我的呢，但俺们这个日子给你去了，不是过那样呐，还没下子去了，可这个一路没去的呢，他们啦。 다이나라테르마르카르파인도 다 Shamsanka Turka, Tatanga Chunambalanji, Machu Kanker Semanzi, Mamba Rostin Artaiki, Seju, or the one Chancho Jona Kentango, Gurali Stankaravazingo, Masam Kanker Tigarevazingo. This is Chenikar Gatuni Sejina, Marja Kentu Yukas, Zumitalini Sona, Chir Sakrioni, Chunga Shamsunioni, Chiagazini, Chunga Arbuzini Dalini Sona, or the Arur Devaina, Alan Tuaina. Tazunya Tavain, Nyakshakin, Yagadi Dalini, Ole, Tamari Shakina, Ramari Turkiyana, Oya, Tesanchenikar Gatuni Tavini Yena, Nyakshakar Tukajambuti, Tilden Batu Shanara, Ota Titi Chechi, Ole, Tatinunga Chulmaev Dali, Harjama Toga Chumaev Dalini, the Sorta Sertimundi Dalini, Semta Naktimapula Dalini, Jojo.
1: Ole, Tamari Shakina, Ramari Turkiyana, Oya, Tesanchenikar Gatuni Tavini Yena, Nyakshakar Tukajambuti, Tilden Batu Shanara, Ota Titi Chechi, Ole, Tat.
0: ditu deni namba shidi dalini daga dai tsangma semchen ge injina shali injonu to injonu nda kirge nyakje kechu kutuni mandangna tsultung mozgishanara jangga mgzumni mrgani mteni tmozgiri yana ole tay tsangna ta mgzhe kechu ndon ki yuqaz kala manju goydani mgzhe kechu nd yuqaz kala manju gona ta satung semchoni sona yana ole там тэнэн тэгжцаад гинэ стайгэнд марцаад гид далини тэмбэлэгдэн тормэд гид дали гана синжэд чамэд гид далини нтом чанын чиган чиманям дэвд гид дали гада отэгч чигад тухнаам чиг гид далини таммыг шиккэн чиг тугни тавсан байг гад гин жожо шиккачин нэнгэ тончин гин дэр гэрин чин но барцачин гири тэ марцуг чэрав жан сэмгэ тэг тарын гэ чамби мэг шиккэн чил чил гон энэ хэргэ нэ гэржап жун мэни сам богу кост гомани сачи гэрэп га мэнэ зэ кэ тэрэм мэг шиккэн чиг тони кэл зинэ энэ чо нянгэ томбан чиг чэдэри ма шиккэ шэнэ нюн чону хтап гэ тэрэм тэг мэг шиккэн чиг тони оле нэ хтача нюн нун гор ма цын нэ зэ лун а чун нун хта чэн зон нэ зэ тони ердэ хон тэг мэ шигэра та шива хан чулу яндгани, ма ше сен чулу яндгани, мэгжэк кэн чулу сэгэ унда, хчэ хо сайн на чоку, хчэ мо сайн на чоку, мэгжэк кэн чулу юкуазгэм жэнду, шака чин нэнгэ тон чинзгэри, дэржэрэн чин нон барца чинзгэри сэгэ, та тэрэнгэ чэ намба, аймбэг нуа мордун гэчэгэна, нда онба мэмэн гох чэг гогэв жэгэни, гадугэшэгэ мару сан чэгэна, нда шара мэмэн гох чэг рэг гэв жэгэни сэгэ жэм сэн тэмо ян. Я ты сразу тинга тугны кирге мыгжык кенчүн дем тоны янна оле тарын гөвүрүп тардилы янна чөтсүй гыйвин янна канерин янна ары дева янна анын тува янна оле кирге янна тамырып садын зыган жогону янна талапола не идалини талутун мухта туйдалини чанын амардын кирге онери идалини нянын амардын тиги онери идалини оле та кирге янна Лосу юкад гэж байдалини, махши юкад гэ атын гэртаажу, оле, дэгэ чу тэгтэва би ингэнд гэнэрэгу, дэр жавта кэрэй кэрүүз гэнэрэгу, оле, та тэргэн гэна махши юкад гэн гэн гэн гэнна, чагэрэй тэвзэн гэнна, та рэнгэ кэргэн гэна вэрэг царжилы на ян чок, рэнгэ всэм сэнда на ян чок, оле, дэ кэргэн гэна, оле, калун жамду ста идалини, калакола не идалини, Оле, хавсан го ворка, шансан го цурка. Оле, тахтача нам вообще мен. Замду ганджу мен. Оле, кирге юхами калингону, арджи влами хсунса гону, кун хонбу тупса гону зидалини. Оле, де мунашана, нигжекин чуга тога. Терани тера, ярти кун палан юго же мартук жерав жасам го. Та кирге энгина, нигжекин чусе конунда. Оле, та рымрын го шали далини, нигжекин чуда терама та Чому шали суна, нигжек кенчу кутунара, мраса, мандангса, мабжинса, там жагалама талгуе коса, нугу рукуа темлие коса, та тамугу втангнера, нигжек мандага те конрамни, та всам бигзыг идалини, комби чек идали, те яко че марендур чек, рангер тартан тимури йо кавзину. Я ти сара санчи не кирге кумри тазин, янна, та терм хамангу он сухса, рыккар кустаджигса, так шари кангу мартыреса ты мысыр тавдын кырчатыреса мамов дима пчалу мхолеса ты мысыр жанчак чамереса андани таңи мыгшып кечүл чил гоны янна танта музык кыргенгина та семтинге цыгызга йок нинана арым тинге тузга йок нинан би ханан кокымга цыгызга йок кыңгыринан кокымга кыңзга йона чынан багым мабжыл кыңгыр семан цыгызга чи мам боруштынын арта йыгызга чи седжу нискала патин чесе кыю нитгар компан тосе кыю нда капжыңы мек кыттымзга ген нда дашесе мек цыгызга ген Танта музык нишапа сыкын жоңсымыз гела. Дерімді түкі сөйі түгінсіміз гела. Цінді тіл ела. Үрімді үріп ела. Жаши делығы.
1: Оя, та дерің тауызға томжинақты жоң мән жоңшығы мұ. Күшіп аштам кейпасанды. Нештіқәрі қонтылыштан көзелі. Хачар күлкі қонтың ци көзелі. Штады ол қонтың оң көзелі. Енді тұмы қонтың мар көзелі. Тасаштан дұрстын дұмылы. Күне машуғы жатсам келі. Қолғын бамба қықсымелі. Деман башасымелі. Махары цыры. Цуғиры өндейлі. Дерің Я так как это хэр контокстам гочик чугугу дидели, они дэхси гуин устанда тухундани, таран гэта вазга цумжина кана чугу мэла гяргу сан разги, нга куна чаргу мэла мэнбу зыгин разги. Ни хоб чир го тым ниг маньони, хой кэ джаван кэр маньони, гэргин топсу нин маньони, дыгара маньи гэри ма тири, нэ ра том мунгу ра мэгра чапки, нэ сан чам маньяга шкара чапки. Панду мугал у них хиня махтун зыг кавасуни, гамар у чакак лун зыг кавасуни, нга ня на ня зыг мэкэ, ша на джу зыг мэкэра. Тайин дунгара тэрэн аштам мэшил камала каштык тан атуэн тангдэрэ, стам мэчик камала ngасан кэлэ лавэт тангдэрэ. Тэйна тэнэнгэнэ нэгэн жаармун баш гызгэн, ачыгра шиккэр чэпш гызгэн, 단단히 먼저 계속 그 속도니 같이 커야지 대리가 과남 측으로 뒤쳐리 대리 속도지 토킨 대리 대리 계속 흡지리 터지고 그 진단대 형질이 안 뱉는 거니 지금 신나다 머리 다 대인한 것 때문에 시작 조정은 끊긴 조 섬진하는데 마 이월에 만잔다 그린데 마 비용이 뭐 총나 그리 뒤때는 가상랑이 대리 남 자르고이 대리 세군이 지금 또 모이노 마트서 지르 여랑이 조 섬진나 다 대령더니 카바 고구니 대리 대리 내가 적성 마스타 대리 대리 단득해 카타라 고리 대리 일단 택겠어요 간장 비능 아는 거 대리 오초 비능 의제비 직세라 지난 호스트 제가 형 지오지리 모스트 제가 고가 요지리다 당연한 카르파인 독식 독고지리 하정 잠바인 독식 무고니 지금 선단난도 모리라 다테이터나 먼저 근추세고는 더 쓸것이 소나고 카와친 이나 근데 훨씬 미우도 총이 되리 구자미 공마도 제디랑아 어수 카와친 기공아친 늑창아친 지터나 근데 그렇게 딱 때든 거 성큼이긴데 근데 치든 거 입큼이긴데 근데 그 카와친 기공아친 늑창아친 지나 약금 죽선 못 대빠오니 말고 포탐 지나가신 바탕니 단도 먹어 전 남은 잡자 이 큰다지기 구장아만 잡아서 준다지기 또 죽나름니 동범베지기 니름니 떨샤서지기 다 의치 의추 머근 달랍친지기 노라 머근 듣긴지 요화친 인지달이 어찌 카상망에 들이 남자르구이달이 아타카스 산난 찍찍찍이 고니까 또 산난 동범베니 고니 좀 신난다 머리 옛날에 따라 카스 때랑 어떤 거 흐스지 동도 모두 아타르군 그니 마신 카리들이 동거다 와신 그 티달이 안다나 그 개념 좀 식기 텐노 노라 전부 그냥 안 노노 마트스 길비 당한테 님 옛치라 올 카와친 그 능나라 영도 카르긴 거 흐삼키 됐던 인데 그게 된 거 혼부 일 여름 고다티 이디 로는 흐삼키 이디 데크 그 스타 사초는 거 와는 데즈니라 양 몹제 켄춘 디라카니 야크게 타게 타샤 이차오 그 아크레세니 워메니지 너무 그 그렇게 타게 인지나 영 너니 그게 타 거르신 그 토파 특세트 그 오차친 그 여름 앞 특세트 그 달리 데 그렇게 타게 인지나 홉진 형은 걸레 했던 산데 몹제 억클 공 했던 사 닝고르잔우 했던 사 스탄 고스톤우 했던 사 디사마타 그렇게 타게 인지나 흐체 빠치르마 멍아즈 근 잠바 텅아즈 근 디그납치 와도 카메 했던 산 도양람 사가적 거 너무라 유르신 나리지 옛나 디지존이 느긴이나 어초초초 솜지나라 월 카와 거기종 더나 그쪽 그렇게 했다가 어랑 산이가 그렇게 했다가 훨씬 미우도 어랑아 어초 그렇게 했다가 이제 어떤 나정을 하기나 뜻득하기나 너 그렇게 했다가 차지게 노 셀라메 노 셋독세로 온 주고노 제동 가루고 자주고노 신나와 마카룬 땅냠금이노 노나 신저 세룬 동냠금이노 소이 기트금 먹자 체금이노 말미 세루 온냠금이노 너 짓던 거 동들 하메노 역시로 뭐 언덕 지게노 어째 개월에 나 그게 다 그때 그래 나 개월 좀 사주고 니 월에 나 석과 지 사주고 딱 그거 한번 찾지게 이거 내 지금 다 쓰고 말 되면 이거 너리 지나나 저 스타 이거 남아 줘 좀 혹시 그 노력 지고 뭐 상관 좀 본 거 좀 혹시 좀 말 우스게 해 주고 너 그렇게 다 그 인지나 공에 단위 건 찾지 키는 거 혹시 사주 있는 거 공신 거 무슨 나 새로 새로 나자 친구 나 처음 후 처마 친구 상가 성기제 끝에 친구 나 단순 나 어떻게 친구 그때 이거 남아 뜻 탐치 거라고 숙가 놓은 거 무슨 나 뭐지 끝인데 지금 이거 어디 끝 죽 좀 숨이 있는지 근데 그렇게 다 그냥 내가 스타트 찍으면 이면이지 근데 또 혼자 가나 그저 가라 거고 내 있고 나를 놓쳐 가서 맞다 있고 오늘이 때당 차측도 가서 때는 거 좀 지나 그렇게 저운이 만다다 태지게 되리 고모 속가 만다디 타고리 달리 컨센트 거 거트 되리 가서 때는 거 속대 찍기니 말고 니 하리 그면 반 후드 타니 땅이 뒤에 가서 인지나 그저 그게 다 머리 튼들이 있고 무슨 무슨 금치도 있고 된 거 거 거리 이면이 타득 탐지 장수 혼적 이면이 뒤에다도 혼더니 야다 그게 다 와자니 만다디 뒤 그렇게 다 그냥 아서 달모랑 통이나 죽고 근데 다티랑 통이나 죽고 근데 나 저기 그냥 튼는 나 땅이 되리 그렇게 정도는 나 저기 되리 근데 녀리 이거 그게 세만든 지치게 되리 얼마든 지투리 되리 셰코니 짐슨샤 난다 모리라 따당 차압 지그다 그 조사 통세 좀는 게 인지나 나랑 따와드가 좀 지는 먼저 괜찮지 요과드 인지는 만자라 대런 거값도 와 비슷함 되는 뒤서 와 빔차티 뒤나 올 카와 큰지 좀 그냥 사탕 세나 어실리 그좀 지그라 진덥스 고미달이 스타위라마 과가가 마지 그것은 혼 붙어만가가 마지게 어따지한 좀 코스는 기다리 영 타나라라가 그런 거 진친 하마고 합숙 거세는 가지고 고 맙숙 겁지는 가지고 너 그렇게 따가 인지나 따 그거 가진 거 시작이 되네 시큰 와 뭐가 함이 되리 바로 가무고자 난다는 들이 그거 그거 서로 그거 불공이 콜콜이 가시라 마스고데 가서 얘들 나친 일로 그 가서 그 시작이 위등도 혼 딜가다 암출가 짠 가지고 어떤 발가 니 가지고 이리 켜지게 켜지게 켜지게 되면 저게 따가 인지나 따 때는 아직 어제 그게 다 그 얼음 나가 디디 대월 타서 양 라라 듣는다 또 혼다 그게 다 나와 알긴 거 송이 로트 짧은 거 송이

0: 좀봐 용드스 그노 안드 다비 지나 연드는 데니 오마게 찐증 거니 그게 랑소기 자네 세나 지르즈나 대와 그 연네이니 아 나총 의무즈 그치나 랑소 따라와다니 너무 그치나 저 형 그 초 다음 제그 말길 그이 간독지로 이스 아 말기 그 커와 말기 커와 그치나 간독지로 끼야 정크 제버르 지르즈나 네 형 그다나 그 안드 지르나 정우 그 지금 다 론드 다음 제 지르즈나 응우정레 지금 아, 응우샹아정이 치르진다. 론드부 속지시기 바래. 어, 남칼란루인 납치크 치르나 초. 아, 남칼란루이 치르진다. 납치크 초. 멍하게 치르진다. 아, 너무 멍하게 치르진다. 아, 그게 뻑은 누군데스. 내가 치르나 간두고, 간두고 치르나 멍하고 그지. 간두고 멍한데 치르나 청아진드 흐달라지오 그지. 아, 흐달라지오는 뜻 다음치다 치르진다. 흐띠나 치르진다. 이따옹네. 아, 너무 그랬어. 아, 이흥조와 그 총조네. 뻗고 남부 자비 치르진다. 아, 간독 되네. 또 뭐지? 또 다음 책 치르진다. 총마 대숙마라 가싱으로 와. 대숙마에나 치르진다. 대숙마라 간캔 치르진다. 희공 자신다. 아무 대숙마 치르진다. 자신 그 치르진다. 또 뭐지? 어, 아는 그 총마 대숙마라 가싱. 데라 뒤에 가 롱스텔라 치르진다. 가드르 로비 희공 거스. 르그나 중고노 거지. 자춘나 나가 그 치르진다. 제드기죠. 펌브시에트 거스. 근거 판별시에 탑 거스 그랬나? 어. 간도가 남아 잡이 치르나. 샤등 시 탐지 그 리나 지우는 거 뻑이 청와. 뻑을 무기 지다 치르나. 분도 거 무기 지다 치르나. 야신 거 거 치르나 와 그. 아진 축근 대와 돌아 치르나. 그동 거스. 어, 때 답이 치르나. 샤등 시 축거 림바게 너나 치르나. 알랭아 녜무. 아. 알랭아 녜무 죽고 거스. 아, 제인 치르나 와 그때나 뻑은 거 동의라는 거 거스. 벙어 세정고 그드나 아니드나 치르드나 우가영에 아 드나 치르드나 강그로 로꾸노 그 치르드나 지우그 치르드나 벙어 롱구노 그 라영어 그스 베치스고노 메토 에말리 치와라 베치이나 옹와레 옹와 그 치르드나 젠레요 힌트 가나라니엥스 컹컹스고노 케 치르드나 지카 차즈고가 어 컹컹 디유세님 드 치르드나 어 저가 집까지 럭지르케라테세가 드 치르드나 코토에나 치르드나 니거나 안바 шухайуны дамуучна шаргызгэнс тамузга дэстиг жакуг аниваана чэдна ямцугун дамгэ чэдна шакл хэнтэ нэмбазгэнс жакуг сэмбайна чэдна та хтара чиг хэтэ гону гэчэдна джавэг нэмара хан хан зэрэз дамуг дэсмукран дих камдэ чэдна ямцин дамгэ чэдна шакл нэмба чэнгэ чэдна давчих зэрэ о Дэму үчэдэн аша хэнхэн дээс гүнэн дэг ян чэрэдэн дэнлэ нэму дэлэн гүгэс. Дэ таамчэдэ чэв шигасы дээдэн аси. А, шаатан ши цук гэчэрэдэн дэн бия лэн гүг. Дэнэ бэгэн дунгу нэгу ада гүг. Унга гэчэрэдэн ада гүг. Давшэг хэнхэн дээг гэчэн ахгэл нэм бүг. Дэ таамчэдэ чэрэдэн ага чэв шигасы дээдэн аси. Ани тэна юн гүгэс. Анжунгу ина чиву ра. Чиву таамчэг гэчэрэдэн а. Гэнтук сэмдэ чэрэдэн а. Гойва мэпэрэс. А. Кэнтук сэмдэ чинэ гоёва мэпэр тэн инзэн гомжун дэла чэрэдна комбэр шэба тэта чэрэдна оргой тэпкэ сэгонэр дэму гэ хкэл нэмбу мнга дэв чэрсэн ода о дэ тави чэрэдна самтэн гэ нин дэнэ тэ чэрэдна чиу там чэк а танги чэрэдна ва кэ тэн инзэн мгома чэ гомжи тэ зэ ва кэ чиу там чэ жисэ гмэт чэрэдна ва кэ ерэн шэни дэму гэ чэрэдна юандэн тэн дэн барэт та ни сэмчэ цаасэм гэ чэрэдна ни тэна сэжрэ а сэмчэ цаасэм гэ чэрэдна ни тэна Лава кару тави чирна долуб гос. Адолуб та хэнт юхайне. Анд морис. Тэна та чирна ринжум сгуну чирна хигму жашинда. Мэнче чирна ва кэр тамчин жугдэли кэг хигму жашина чирна сэнэн кэртэнгэр. Сэнэн кэр чирсун кэг чирна дорж ихтер жава юм да. Ар тамчин кэркума жигдэну та ар тамчин чирна юма тавзи юнера. О рикшик тамжи тэ жавн. Тэ тави ринжум хигму жашинд. Хигму жашин гос. Ты чирэзна та кэрге вакэн доин пэнсэм цхуни. А хагэ чирэзна вэмэ тамчэ кэ чирэзна курчэ хкур юни. Та кэрге тэмузра. Ты на та чирэзна хи гму жашин кэ чирэзна вак пэнсэм цхуй хэтла янс. Чимэнян бэрэ шэба. А чи чирэзна хи гму жашин чола тэмэ гэ чирэзна хэ пэнсэм цхуан. Дэ музы ёкрэра тэ зора чэн марэ тэзэ. А чи чирэзна нан бэрэ гхи гэ чи тэн чирэзна а сандла чпи сандла дэртэнэ дэ чэрэзна та дэрсу мэкэс дэ мэндуг гэ тэ чэрсэн мэдэ чэрэзна чпи сати жэ кэ жэ зюка та чэнсон тамэ чэ кэ чэнсон чпа тамэ чэ кэ сэжэрэм чпа топи чэнсон тамэ чэ кэ чэрэзна тэни тигэ чэрэзна сати гэ дэ чэрэзна конжэ жэс та конэ чэрэзна гэмэ 동고 공고 있고 그 어디지 근데 아, 다 키와 그 산드나다 너무 외치는 난 도연 펜슨 속아요스 데나다 티고 자신 체치르는 나와 그 가와든가 대와도 다음 지도라 정말에 뜻이다 치르는 아 쯔비사 정성 쯔바토 비치르는 아 흐트니 너 다음 지 끝치르는 나다 공고 있고 그래서 그 너든들이 네 인디 치르는 나와 그 연대랑 거 하라 데니 내가 그제시 공화 동우가 나나스 강통 나총도 지켜서 아 전형도 지나 나총마게 쓰고가 아 말게 뜨다 지한다 데나 디비스 챙게 젠데 용 용도 강통 쓰고는 깨치는 이제 몽우게 쓰게 젠데 공화 니와게 나니 지나 밤실도 쓰고는 깨 총색 그다리 회진게 나니 지나 이 비회리 선바에나 지나 연대랑 진주 비젠데 아지와에나 지나 산트나 닌데 쓰고는 깨치는 아리랑 진주 바리 디 조마 담지 연대랑 진주 비젠데 Huluka niwaga nangna chirizna Tungwui na njimungwui tsikita jenri Chuma thamshi chirizna Tangzina raftukka jenri Yangna raftukka jenri jenyang sirka Te tungwuri Tine uchi niwashi Niwaga nangna dhamu Dhambi nangtun nga chani shena anyi uka Tungwui na chirizna Chendina kiwa thamshi ka chirizna Ni tila jinta ngukhi tsira Tine chirizna Ni tila angukgi chirizna jimtsen Dhamu anyi uka Tungwui na chirizna Рабги гатн хуанжирндэс лагдын чомаа юмэлдэс хтоотхдгс яихатэс тхли дэнчи инзэн донс дэли дэна тарвай адива чан мэдзинин шис чекэр жачин чэмбанам адижил чам сурму тэнс гэн гэн диг нонтон чизрэ дэзна ил рабтэ гавара рабгас гуну чирэдна ир рабтэ гава хтиу тамчи кэчирэдна ил рабтэ гавр шепис агатн чис Хойтон юандын юмс зөх янинд дэ зэрэгэ. Ани кан сэгүнэрэ дэзна. Амын чэчэрэзна. Иди чэчэрэзна самтын гомса. А жэу рамана тончна цму сдан нэг чэрэзна. Ага ангэрч өйса. А гом би чэрэзна нэгсэ чэнинд дэ зэгүнэ. Жэу тамчи чэжэ рэпт гавэрш пис. Ага хтын чис. А хойчин жоран дэс. А хойин чэчэрэзна жоран дэ. Чэ тавэрэ дэзна. Лгэдэн чэрэзна лоо чэгэнэ ара. Лагдын гэ чума аламура о аламунд чэрэзна ойумэлтэс та сэм ойуа мэпэр и ойуа мэпэрэс хтотх дэгс я ихват идүгэ та кэгэ озо хтаазу ина чок гэдэн я хтока от хтохчи гү гэчэрэна тухаарэс тухаатэ ина ндукуга о хта хтохчи гү гэ туха адгсаас гүн ндуксаас гүн чира чирэн о тухан ндуксаа гэчэрэзна айкватаврэс прватаврэс Сахарваз гэдэг тэн тэ чирэзнэ хөтөтхэн тугаа үзэ. Онд та чирэзнэ чэ тави яг барэ тэзнэ. Лгдэн гэ чумаанд чирэзнэ аюа мэ пэр чирэзнэ. А сэмэ жэмба чирэзнэ аюмэ тэ нис. Хөтө пэр шэпи тхба аргс и чирэзнэ аяг ба првата мэрэс. Хэрвата мэрэс. Тэ нэ тэ чирэзнэ анинд та тхли чэн чи инзэн дөнс. А тхли чэн чирэзнэ алунгура. О алунгу гэ жоу там чи гэ ये रंग में प्रणजन चुकी है आ दमों के चरण चंग चर दिए थे ता नांतन चीज़ को ने लेते थे ना ओ दले जेंडा चरित ने ता वाक आ केंद्र में कुछ दता चरित ना चिव सेदन थामची कुछ चरित ना यमन शेष आज गए थे अजेंट ना सुखरते चरित ना वाक जो रामाना क्रिके चरित ना वाक आ ये ला उम्मीद चरित ना दख्सा ता बजे चीशरे जिम्सें चीशरे रहते थे ना Jikhtin chi chirizna zima thamchi kino na Meituk chochi chirizna baima tang Jikr chochi qadawa htabiga chirizna sada Sikuno ndata chirizna sandana negis Ti nugu chiongi chirizna Jiwu rama naga yindis Agamit chirizna kigi Da jemba la chirizna yuwa meba Kigi chirizna sima jemba ta khurji maris Da sada u nugu chiongi ta chirizna Ndata chirizna sima jemba khurji maris Sikuno nantana suu tari ओ ते तावी यंदन तंदे भी चौंचरन देती नास ताऊं चरिजना जेना चरिजना थरवा के दिवास की होस आ थरवा थरवा से कुनो के चरिजना अधिंगे ची जाम सुले थरवारी अधिंगे ची जाम सुले थरवाई ना चरिजना ता थोड़ी ची थैम के निकोगा क्योंकि संजी के शंक कमान जो बनेरे ओ तेरु चौंग ओ ते तावी चौंचर आ इन Дэли чирэзна вага шилгна, даун чирэзна тарва сэгүнэн дэму гэ чирэзна дэва. Дэму джиануан ба пэнсэм цхуазг ёо сэгүнэн дэ таамчэ дэ чирэзна азэнтэм рэс. Да тэ чирэзна ий чэй жиуан ма рэс. 다 타라와나 타라와스 군은데 치르드나 어 다 원비 종치는데 다브 그냥 하다 치르드나 와그 타라와드 세지리스 다 티 한치나 타라와드 그 세군은 다음 치다 치르나 진스그레스 체크르 자친 쳔바나 메디조 창이 서 모데 뜻이 뜻을 그 그드나 아 아나크르 기 치라 그게 아 아기와라 아남브르 조이 치르드나 치 그자 쳔바 흐뜽 사바 뜻 다음 치 치르나 특지 쳔바 아 개근 담바 다음 치 그다 치르드나 양니 양타 치르드나 가디니 조고고스 아 양양 치르드나 디주 그 치르드나 아 고니다 치르드나 아 그게 럭트 통한데 조라 치르드나 아 통한데 고고스 디주 그 츠크 통한데 늘대던다 치르드나 아 솔무 담제다 치르드나 디담 디스트그 치르드나 네와라테네 고고스 고노 아 그렇게 나온던데
1: 자치된 비년 큰 조부남바 다양 디초크 흥게 데른게 렌친데 동침드니 조 레친디 좀직바 반디초등 좀증간 커바 체릉 자히 스타클바 시글루 제초 스타클바 아응적 체릉 등 소는 마른치네 니긴 다디모